0: Country of the day, Ethiopia. Today, we honor this magnificent daughter of Africa. Ethiopia is not just a country, it is Africa's crown. Born through blood, brilliance and unshakable pride. It's one of the oldest nations in the world.
1: ይህ የጸጋይ ራዲዮ ነው። የጸጋይ ራዲዮ በሀገረ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት በወር ሁለት ጊዜ በአማርኛ ቋንቋ የሚያቀርበው መሰናዶ አሁን ጀመረ። አዘጋጇ እኔ ስርጉተ ስላሴ ሰብለ ሕይወት የጸጋዬ ራዲዮና የከበውሽ ልሳን ወርቅ ሚዲያ ዋና አዘጋጅ።

0: እሳታን ሆነ ወይ አበባ በከ ንቅስም ባባ ባከነች ልጅነታችን የቃተትን ስናነባ ስነግጥም ወይም ቅኔ የስነ ጽሑፍ የስነ ጥበባት ሁሉ የፈጠራ ሁሉ የደም ጠብታ ነው ይላሉ አበው። ፈራን ፍቅር ፈራን የነፍስን አንደበት ይዘጋን ህብረት ፈራን ፍቅር ፈራን ልጅነት የለገሰንን የፍቅር አምላክ በጥበቡ በረቂቅ ያለበሰንን በመለኮት የቀባንን ህብረት ፈራን ፍቅር ነሳን።
1: ጤና ይስጥልኝ ቅድስት ሀገር ኢትዮጵያ። ጤና ይስጥልኝ ቅድስት ሀገር ስዊዘርላንድ። ጤና ይስጥልኝ እጅግ የማከብራችሁ የምሳሳላችሁና የምትናፍቁኝ የሀገሬ ልጆች እንዴት ሰነበታችሁ? ደህና ሰነበታችሁ ወይ? እንደምን አላችሁ? ተስፋ መንበር፣ ተስፋ እርካብ፣ ተስፋ መደላድል ነው። ምን ያህል እንደተጓዝኩ አላውቀውም። እንደሚቀረኝም አለማወቄን ስጠይቀው አለማወቁን ገለጸልኝ።

0: ኢትዮጵያ ዩኒቨርስ ናት፣ ኢትዮጵያ ሕግ ናት፣ ኢትዮጵያ ይሉኝታም ናት፣ ኢትዮጵያ እግዚአብሔር አለ ብላ የምታምን የሃይማኖት ሀገር ናት። ኢትዮጵያ የጥቁሮች ሁሉ የነፃነት መለያ ምልክት፣ ፈርጥና ሰንደቅ ናት። ይህንን አስመልክቶ ኢትዮጵያ ውስጥ የሚገኘው ፋና ያስተላለፈው አንድ መልእክት ነበር። እሱን እስኪ ላቅርብላችሁ።
1: ያኔ የቆዳ ቀለም መደብ ተበጅቶለት ማንነት ደረጃ ወጥቶለት መላው የጥቁር ሕዝብ በነጭ አፋኝ እሳቤ ሲማቅቅ ቆይቷል። ሰብአዊነት ደመና ጋርዶት ዘልቋል። ለግዞተኞች ክብሯን፣ ለቀኝ ገዢዎች እጇን ሳትሰጥ የቆየችው ምስራቅ አፍሪካዊቷ ፈርጥ ኢትዮጵያም ሲብሰለሰል ለቆየው ግፍን መቋጨት ለተመኘው መላው የጥቁር ሕዝብ አዲስ መንገድን አመላከተች። ያን የይቻላል መንገድ ያኔም ነው በነጭ ብርክክ ስር የቆየው ጥቁር ህዝብ ነፃነቱን ሽቶም ክብሩን ብሎ ትግሉን የጀመረው። ያ የጥቁር ህዝብን ካንቀላፋበት የቅዠት እንቅልፍ የቀሰቀሰው የአድዋ መንፈስም ፓንአፍሪካኒዝም እንዲወለድ፣ እኩልነት እንዲያብብ፣ አፍሪካዊነት እንዲጎመራም አቅጣጫን ጠቁሟል። የአድዋ ድል ለአውሮፓ ቅኝ ገዢዎች ድንጋጤን ፈጥሯል። የዛኑ ያክል ለመላው ጥቁር ህዝብ ራሱን ከቅኝ ገዢዎች ይታደግ ዘንድ መነቃቃትን ፈጥሯል። ለፓን አፍሪካኒዝም ንቅናቄና መሰራረት መነሻም ሆኗል። ለዚህም ቋሚ ምስክሮች አሉት። በተለይ የራሴን ሀገር ባርባዶስን ተሳትፎ በማየቴ ኮርቻለሁ።
2: አላማ ያለው ዝግጅት ያለው የተባበረ ኃይል ማሸነፉን ማረጋገጫ ነው ያለው ድል ማለት ልክ ውጤቱ ሲታወቅ ዩሮፕም በጠቅላላው ምዕራቡ በነጋታው ትልልቅ ጋዜጦቻቸው ሁሉ የምኒልክና የጣይቱን ስዕል ካርቱን እየሰሩ ጣሊያን ላይ ይዘባበቱ ጀመረ። በነጋታውም የፓን አፍሪካን ሙቭመንት መልክ የያዘ ዊሊያምስ የሚያካሄዱት እንቅስቃሴ የፓን አፍሪካን እንቅስቃሴ የተደረገ የመጀመሪያዎቹ ስብሰባዎች ለንደንም ሌላም አካባቢ የጥቁሮች ስብሰባ መከናወን ጀመረ ማለት ነው። እና
0: ክብርት ሚያ ሞቶሊ የባርባዶስዋ ጠቅላይ ሚኒስትር በአድዋ ድል ላይ ያቀረቡትን የሰጡትን መልእክት እናዳምጥ። በጣም ድንቅ የሆነ መልእክት ነው ያስተላለፉ። ፓን አፍሪካኒዝም የተመሰረተው ከአድዋ ድል ጋር ነው። የፓን አፍሪካ መንፈስ የተፈጠረው በአድዋ ድል መሰረትነት ነው ነው የሚሉት። በእንግሊዘኛ ያለ ቃለ ምልልስ ነው።
3: Since the historic today as Ethiopia commemorates 130 years since the historic victory at Adwa.
4: Out of this then came the entire movement that guess what, black people can achieve something after centuries of domination and subjugation. Huh. And out of that came the glory of the Pan-African movement, the conferences, ultimately the 1945 Manchester Conference, which really was the last major one before the independence movement, and Nkrumah and all of the others coming out. Adwa is the battle where Ethiopia beat Italy in 1896. Nobody believed it would have happened. And Ethiopia came together, and it took them, I think, almost 2 years in the long trek, and they rose majestically. Adwa is what led to the beginning of the Pan-African movement. The New York Times, when you go to the museum in Addis Ababa that commemorates

የፋና ላምሮቷ ኢየሩስ ለአምስተኛ አሸናፊዎች አሸናፊ ውድድር ያቀረበችው ነበር። በጣም መሳጭ የሆነ ድምፅ አላት። በዚህ አጋጣሚ ፋና ላምሮትንና ኢየሩስን አመሰግናለሁ። ከዚህ ቀጥሎ የዕለቱ መጣጥፍ ይቀርባል። ዛሬ በርከት ያሉ መጣጥፎችን አቀርባለሁ። በመጀመሪያ የማቀርበው መጣጥፍ እርሱ ሕይወት የሚቀለው የሰው ልጅ ለመኖር ፍላጎት ሲኖረው ነው የሚል ይሆናል። ለእኔ ሰላም 13ኛው ፕላኔት ነው። ለመኖር ፍላጎት ማመንጨት የሚቻለው በስኬት ብቻ አይመስለኝም። የተሳካላቸው ፈቅደው መራራውን ስንብት ሲወስኑ ስለምናይም ስለምናይም ስለማደምጥ ምን በግሌ ለመኖር ፍላጎት መኖር መማርም ብቻውን የመኖርን ፍላጎት ያበረታታል ብዬ አላምንም። እኔ ለመኖር ፍላጎት አስቻይ ሁኔታ የሽልማት ብዛትም አይመስለኝም። ሽልማቱ ሲቀር ወይንም ሲቀንስ መኖር በቁዘማ ውስጥ ሊታክት ይችል ይሆናል። የመኖር ፍላጎት እንዲቀጥል ቤተሰብ መመስረት፣ ልጆች መኖር፣ ጥሩ ቪላ ቤት ሰርቶ ምቾትን ማስተናገድ ብቻውን ለመኖር ፍላጎት መጨመር ሚና ሊኖረው ይችላል ብዬም አላስብም። መኖርን የሚያኖረው የውስጥ ሰላም፣ የከባቢ ሰላማዊ አየር፣ ከጭንቀት ጋር የማይነካካ ገጠመኝ ሲኖር የሰው ልጅ መኖርን ሊፈልገው በመኖሩ ተስፋ ሊያደርግ መኖሩን እንደ አንድ በትረ መሪ ኃይል አድርጎ ሊወስደው ይችላል ብዬ አስባለሁ። ሰላም ንዑስ ርዕስ ነው። ሰላም ቁልፍ ግን የሰው ልጅ ለሰላሙ ያለው አትኩሮት ቀጫጫ፣ የመፍትሄ ጎዳና ግን የሰው ልጅ ለሰላም ያለው አክብሮቱ ስስ፣ የውስጥ ሐሴት አመንጭ ሆኖ ሰላም ግን የሰው ልጅ ውስጡ ያሸፈተበት ሰላም የማሰብ አቅምን አፋፍቶ የህሊናን ብቃት የሚያጎለብት ግን የሰው ልጅ የሚሰጠው ትዕግስት ኮሳሳ፣ የፍልስፍና ልቅና ገላጭነት ባለቤት ሆኖ ሰላም ግን የሰው ልጅ በመቻል አቅም ጥብቆነት እንዲሰቃይ የሚያደርገው ክስተት የሰላም ጎዳና፣ ሰላማዊ እርምጃ፣ ሰላማዊ ሩጫ፣ ልቅናም ይሁን ልዕልና፣ ስኬትም ይሁን የሐሴት ብር አምባር ነው። ሰላም ከጭቅጭቅ፣ ከብስጭት፣ ከግንፍልተኝነት፣ ከገረጭራጫ ምልከታና ህውከት ጋር ምንም አይነት ግንኙነት የለውም። ሰላም የኔ ጋር በሽሽት ሳይሆን ሆኖ በማሳየት በድርጊትና በምግባር የአሸናፊነትን አውድ ያስከብራል። ሰላም ደፋር ነው። ሰላም ሰነፍ አይደለም። ሰላም ትጋቱ በተፈጥሮ ልክ ነው። ሰላም በአስተውሎት ውስጥ በቅሎ የሚያበቅል ሰብሎ የሚያሰብል የጽድቅ ጎዳና፣ የምርቃት አውደ ምረት፣ የውዝደም ምዕራፍ መክፈቻ ቁልፍ ማንነት ያለው ሽልማታችን ነው። ሰላም በልኩ ለልኩ የተፈጠረ አስተካክሎ ሰብእናን የሚቀርጽ ሐዋርያም ነው። ሰላም ኮሙያም ከእውቀትም በላይ የሆነ በፈጣሪ አምላክ ፈቃድ የተሰጠን የሁላችንም ልዩ ሰማያዊ ስጦታ ነው። ካወቅንበት የሰው ልጅ እንቅልፍ ሊኖረው ይገባል። እንቅልፍ የተስተካከለ የጤና የምስራች ነው። እንቅልፍ

መተኛት የሚቻለው የውስጥ ሰላም እርጋ ሲባል ነው። የውስጥ ኦርጋኖች የተግባራቸው የማገገሚያ ራሳቸውን የማደራጃ የመቆጣጠሪያ ሁኔታ ክንዋኔው የሚሳካው ሰላም በውስጥነት እድል ሲያገኝ ነው። ዛሬ በምድራችን ውስጥ ምን ያህሉ ሕዝብ በእንቅልፍ መድኃኒት እንቅልፉን ያግዝ ይሆን? ዛሬ በዓለማችን ሁሉ ሞልቶ ተርፎት ምን ያህሉ ሕዝብ በስነ ልቦና ሕመም ይሰቃይ ይሆን? ዛሬ በዓለማችን ውስጥ አለመረጋጋት ምክንያት ስንቱ የዓለም ሕዝብ በስጋት በፍርሃት ይሰቃይ ይሆን? ዛሬ በዓለማችን ውስጥ ምን ያህል የሰው ልጅ በብስጭት ሰብና ይታወቅ ይሆን? ዛሬ በዓለማችን በሰላም እጦት ምክንያት በግጭት ይሁን በጦርነት ምን ያህሉ ህዝብ በሰቆቃ ውስጥ መኖሩን ያስተናግድ ይሆን? እንዲህም እንዲያም እያደረግን እንዘርዝረው እንበትነው ብንል ሰማይና ምድር የተፈጠረበትን ምስጢር በሩን ሊከፍትልን ይችል ይሆናል። የሰላም ብሔራዊ የሰላም አህጉራዊ የሆነ ግሎባላዊ ጸጋና በረከቱ ዘርዝረን ፈትሸን መርምረን ብናየው የተስፋ የምኞት የስኬት የስልጣኔ ቀጣይነት የትውልድ ቀጣይነት ከደስታ በላይ የሐሴት ምህዋር ሰላም ሆኖ እናገኘዋለን። ለእኔ እውነተኛ ሰላም 13ኛው ፕላኔት ነው። ለሰላም የሚተጉ ሰብእናዎች ይሁን ተቋማት ብፁዓን ናቸው። ለእኔ የሰላም ሰብእና ሐዋርያነትም ነው። ለእኔ ለሰላም የሚተጉ ሰብእናዎች የጸደቁ ናቸው። ለእኔ ትላለች ስር ጉትሻ የተጻፈው የካቲት 17 2026 ነው። ሰላም የማያዳላ የጽድቅ ስጦታ ነው መከወኛው።

ይህ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ የሚተላለፈው የጸጋዬ ድምፅ የአማርኛ ቋንቋ የዕለቱ መሰናዶ ነው። የጸጋዬ ድምፅ ሀገር የአማርኛ ቋንቋ መሰናዶ በሁለት ጊዜ በዕለተ ሐሙስ የቀን ቅዱስ ከ15 እስከ 16 ሰዓት በተለያዩ መሰናዶዎች አብሯችሁ ይቆያል። ስለሆነ ትከታተሉ ዘንድ በትህትና ትጋበዛላችሁ። አዘጋጇን የስርጉተ ስላሴ የከበሩሽ ልሳን ወርቅና የጸጋዬ ራዲዮ ዋና አዘጋጅ አብረን ሆን አመሰግናችኋለሁ። ከዚህ ቀጥሎ ክብርት እናት የመጀመሪያዋ የህይወት ትምህርት ቤት ናት የሚል የወገበታ ይኖረኛል። ሰንበትን ለእናት ዓለም፣ ሰንበትን ለውዷ ክብርትና፣ ሰንበትን ለማትጠገበው እናት፣ ሰንበትን እውነት ሆና እውነትን ለምትመግብ እናት፣ ሰንበትን የዜናዎች ሁሉ ብስራት ስለሆነችው እናት፣ ሰንበትን ለሳቋ ልዕልት ለምዬ ለመምህርት እናት፣ ሁሉም ሰው ፍጥረታት በሙሉ እናት አለው። ለቃሉ ታማኝ ቃሉን ፈጻሚ እናት ናትና ብዙ ተባዙ ምድርንም እንዳሸዋ ሙሏትን በብቃት የተወጣች ጀግኒት የቃሉ ማደሪያ ክብርት ናት። እናት የመጀመሪያ የህይወት ትምህርት ቤት ናት። እናት ለልጇ የተስፋው መሐንዲስ ናት። እናት ለልጇ ቀዳማዊ የህይወት ካፒቴን ናት። እናት ለምንጊዜም በህይወት እያለን በህይወት ብንለይም እናትነቷ አብሮን ይኖራል። በሌላ በኩል እናት በስጋ ያለችም እናት ናት። በስጋ ስትለይም ምንጊዜም እናት ናት። እናት ስትፈጠርም ስትኖርም የእናትነት ጸጋዋን ሳታጎድል እናትነቷን በእውነት ብርሃን አጎናጽፋ እውነት ሆና እውነትን የምትመግብ ንጹሕ ፍጥረት ናት። እናትነት ሰማያዊ ጸጋ ነው። እናት ለመሆን ምኞት ይኖራል። ካልተፈቀደ ግን አይገኝም። እናትነትን በተግባር ይገኝ ዘንድ ለተፈቀደላችሁ ሁሉ ለሰጫችሁ ለልዑል እግዚአብሔር ሳትሰለቹ ምስጋናና ክብር ስጡ። ስግደትን በአምልኮ አቅርቡ ዘወትር። ከስጦታዎች ሁሉ ከእናትነት በላይ ስጦታ የለምና ወደር የለሽ ስጦታ ለሴቶች የተሰጠው እናትነት ነው። እናት የሆናችሁ ሁሉ እናትነትን ከውስጣችሁ በመታመን አክብሩት፣ አድምቁት። ከእናንተ ጋር ስትኖሩም ለእናትነት ሙሉ አትኩሮት ስጡት። እናትነት ከስጦታዎች ሁሉ የላቀው ላቂያ የዮር ምርቃት ነው። ይህን ምርቃትን ለማድረግ የእናቶች ፋንታ ነው። በምንም ሁኔታ እናትነት የተሰጠው የዓለም ዜጋ ሁሉ ከክፉ ነገር፣ ከክፋት፣ ከምቀኝነት፣ ከቂም፣ ከበቀል፣ ከጥላቻ፣ ከግለኝነትና ከአግላይነት ጋር ሊተባበር አይገባም። ለምን? እዮራዊ ጸጋውን እናትነትን ስለሚያረክስ። እናት የመልካም ሁነቶች ሁሉ ተምሳሌት ናት። በዓለም ተወዳጁ ስም አንደኛው እናት ሲሆን ሁለተኛው በጀርመኖች አና በእኛ ሀና ነው። እናትነት የውስጥነት ማርዳ ነው። የእናትነት ንጽህና መክሊት ነው። እናትነት የፍቅር እውነተኛ ማለያ ምልክት አርባ ሰንደቅ ነው። እኔ ዓለምን ከምሞግትባቸው እውነቶች አንዱ የፍቅር መለያ ልብ ሳይሆን እናት ትሁን ነው የምለው። እውነተኛ ፍቅር ተፈጥሮ በዲሲፕሊኑ ልክ የሚገኘው በእናትና በስፖርት ማለያ ውስጥ ብቻ ነው። ለዚህም ነው እኔ እግር ኳስን የምወደው። እናት ላላችሁ ሁሉ የእናታችሁን ድምፅ ሳትሰማ ትተኙ ጊዜውን ተሻሙ። እናት ለሆናችሁ ሁሉ ደግሞ የፍጥረት ላቂያን አድርጎ እናትነት ለሰጣችሁ አምላክ ምስጋናችሁ ዘውትራዊ ይሁን። የዓለም የጥበብ ማዕከላዊ ተቋም እናትነት ነውና በእናትነት መጠነ ሰፊ ረቂቅ ዓለማችንን የሚፈውስ ንጥረ ነገር ምርምርም አልተደረገበትም ክብር ተክሊል ነው እናትነት።

የሰው ልጅ ጠላቱ ሰው ሳይሆን ክፉ ሐሳብ ነው። ሰው ሆኖ የሰውነትን ክብር ለመጎናጸፍ ከክፉ ሐሳብን ከውስጡ ማስወገድ መጠየቅ

ሙዚቃን ከፍ ያደረጋት በአፍሪካ ዘንድሮ ሽልማትም አግኝቷል። አርቲስት አዲስ አለማየሁ የብዕር ስሙ የጥበብ ስሙ ጉልማ ነው። በጣም አመሰግናለሁኝ የኔ መሰለ ስጦታ ስለሰጠህን።

እናት አናት ናት የሚል አንድ ወግ ገበታ አለኝ፣ አቀርባለሁ። እናት የክብር ተክሊል ናት። እናት የጽናት ዘውድ ናት። እናት የሕሊና ምግብ ናት። እናት የማታብል የውስጥ ጓደኛ ናት። እናት ያንተ፣ እናት ያንቺ ተፈጥሯዊ ጥግ ናት። እናት ብጽህት የሆነች መንፈስ ናት። ይህን ያወቅኩት አብሮ አደግ እናቴን ብዬ ሆዴን ሳጣ ብቻዬን መሆኔ ሲታወጅብኝ ነበር። ማንም እንደሌለኝ ምንም እንደሌለኝ አወቅኩኝ። በአጣዳፍ ለተከታታይ ጊዜ ሆስፒታል ስገባ ሆዴ ተረብሾ ከቁጣዬ ውጭ ሆነው ጩኸቴ የእምባው ጎርፍ ፈንቅሎ ሲወጣ ላየ እናት የማንነት መጠሪያ ምስባሃክ መሆኗን ያስረዳል። እኔ በተፈጥሮ ድምፄ የማይሰማ በጣም ጸጥተኛ፣ ቤት ልኖር አልኖር ማንም አያውቅም። አበይ አባቴ ዝምተኛ ነበር። የእሱን ነው የወሰድኩት ገዳማዊ ሕይወት ያለኝ ሆኜ። የዛን ጊዜ ግን ጩኸቴ ከፍ ያለ ነበር። ዘንድሮ ነው የመጨረሻውን መራራ ስንብት የቁርጡን ዕለት የሰማሁት። እኔ ግን ቀድሜ ነው ፀጉሬ እንደተላጨሁት መሬት ላይ መተኛትም የጀመርኩት። እንጃ የብዬ ነገር እንደ እኔ የዋዛ አልነበረም። የቤቱ መሰናዱ ልሷ ሙሉ ነበር። ጥቂት ነገሮች ነበር የቀሩኝ። የሆነ ሆኖ ነጮች ጓደኞቼ ከቅርቤ ቢኖሩም ግን ከማህፀኔ የተገኘ ፍሬ አለመኖር እንዳሻት ትሁን ሆነ። ማንም ሳይኖራችሁ ጉዳዬ የሚል የቅርብ ሰው ሳይኖራችሁ ለመረጃ እንኳን ብቁ አይደላችሁም። ምንም መረጃ አልነበረኝም። ድምጿን ለመስማት ተንከለከልኩ። ፈቃድ አልነበረም። ከመድከሟ በፊት ብዙ ቀኖች ለካንስ ነበሩ፣ ግን በዜት ለካስ በሷ ማዕቀፍ ውስጥ ሲኮን ነበር ዓለሙ፣ ፍስሐው፣ ሐሴቱ፣ እንክብካቤው፣ እትብታዊነቱ። ብቻዬን ያሳለፍኳቸው 4 ግራጫማ ሲደመር ጥቁር ዓመታት ሁሉንም ነገሩኝ። ስለ ሁሉም አብራሩልኝ፣ እንደ ሁሉም አመሳጠሩልኝ። አንደኛ ለወጣቶች የምነግረው የእናታችሁን ድምፅ ሳሰሙ አትተኝ፣ ጊዜያችሁን ሁሉ ለእናታችሁ ስጡ። ቁጥር አንድ ጉዳያችሁ እህት ወንድም ሳይሆን እናትሁን። ሁሉንም የህይወቴን ክፍል በቅጡ ማኔጅ አላደረግኩትም። የቅደም ተከተል ችግር ነበረበት። በሐዘኔ ቀን አንድ የቻለ ሁሉም ያለው በቅርብ ያልነበረም። ሁለተኛ ወጣቶች ሆይ በጊዜ አግቡ፣ ውለዱ፣ ልጅ ይኖራችሁ። ብቻ ውለዱ፣ ከጋብቻ ውጭ ቢሆን የምትኖሩለት የሚኖርላችሁ ነኛ ልጅ የእኔ የምትሉት ልትቆጡት፣ ልታዙት፣ ልትበሳጩበት፣ ልታኮርፉት፣ ልትገስጹት፣ ሲጨንቃችሁ በፈለጋችሁ ጊዜ ልትደውሉለት ና ድረስልኝ የምትሉት የትብታችሁ ፍሬ ልጅ ይኖራችሁ። የአብራካችሁ ግፋይ ልጅ ይኖራችሁ። የመጀመሪያው የህይወት ውሳኔ መሆን ያለበት ልጅ መውለድ አለብኝ የሚል ሊሆን ይገባል። ግር ጊዜ ተጠሪ አቅርቡ ስትባሉ የለኝም ሳትሉ ደፍራችሁ ስሙን የምትሰጡት የማህፀናችሁ የአብራካችሁ ልጅ ይኖራችሁ። ምንጊዜ መልካምነት ጥሩ ነው፣ አስቀጥሉት። ግን ሁነኛ የመንፈስ ጥሪት ልጅ መውለድ ነው። ልጅ ከሌለ የተመለመለ ዛፍ ወይንም ድረበዳ ላይ የበቀለ እጽ ማለት ናችሁ። ስልክ እንኳን ድምፅ ለመስማት በልመና ነው። መድከም ካለባችሁ ለልጆቻችሁ ድከሙላቸው፣ አሳድጉ ልጆቻችሁን። በማይቻልበት ጊዜ ሁሉ ለእናት ሲል ለእናቱ ሲል ችሎ ታዩታላችሁ። በህይወት ውስጥ ተገላችሁ አትኖሩም። በኑሮ ባይተዋር አይደላችሁም። ልጅ የወረት ጉዳይ አይደለም ለእናቱ። እሱ በእናንተ እናንተ በሱ የተፈጥሮ ሰንሰለት ሰው ሰራሽ የለት አይደለም። ስራው የፈጣሪ ነው። ተግባሩ የፈጣሪ ነው። ምርቃቱ ከእዮር ነው። ማስታወሻ ማስታወሻዬ
እናትን መውደድ የእሷን ፍሬዘር አክብሮ መነሳትን ይጠይቃል። እናት የወርሃዊ ስጦታ ምርቃቷም ጸዓዳ ነው። ይሄ ደግሞ ባህላዊ የአዝማሪ ጨዋታ ነው።

ለሀገሬ ሽንዴ የተኛውን በሬ ዳሞት ከፋፍላ የተኛውን በሬ አስቀሰው ቀሳቅሰው ሊያደርጉት ውሬ ወረመገ

0: ማን ነው ወይ ጎንደር መና መቀጠዋ መልዛና ፓሊስ አርባ ያደባሪ ብናት በለበቅና አማው ደረታ ወርጋ ሳይ ክምር ጉና ይፋሳና ሶስቻቸራ እንዳገት ቆማ አማን ነው ወይ የሽዋሳ ማን ነው ወይ መንጃርና ጅሩ ተጉለትና ቡልጋ ራያላ ቆፖዞ ቢላላ ማጣ ዋላና ላንታ ሸድወና መቄት ጎበዝ እናንተ አማን ነው ወይ
1: ሰው ሆንኩ እንደሆን ዳግም ተመልሼ የሚል ባህላዊ የሚመስጥ የጥበብ ስራ ነው ያዳመጥ ነው። አመሰግናለሁ። እግዚአብሔር ይስጥል። የሰው ልጅ በመላ ህይወቱ በፈተና ውስጥ የሚያልፍ ነው የሚሆነው። ፈተናው ዝቅ ያለ ሊሆን ይችላል፣ ከፍ ያለም ሊሆን ይችላል፣ ማዕከላዊም ሊሆን ይችላል። ፈተናው የሰው ልጅ የሚፈተንበት ብዙ መልክና ገጽ ያለው ሁኔታ ሊፈጠር ይችላል። የሰው ልጅ መኖር፣ የሰው ልጅ ህይወት፣ የሰው ልጅ ሩህ፣ የሰው ልጅ የመኖር ዘይቤ፣ የሰው ልጅ ራዕይ፣ የሰው ልጅ አላማ፣ የሰው ልጅ ግብ፣ የሰው ልጅ የጉዞ አቅጣጫ ሁልጊዜም ፈተና ይገጥመዋል። የሰው ልጅ አንዳንድ ጊዜ ከፍ ይላል፣ ሌላ ጊዜ ደግሞ ዝቅ ይላል። የሰው ልጅ አንዳንድ ጊዜ ደስታ ሊያገኝ ይችላል፣ ከደስታም በላይ ሀሴት ሊያገኝ ይችላል። በህይወት ውስጥ የሚመጡ ማናቸውም ችግሮች የሰው ልጅ ይፈትናል። ግን ተስፋ ካለ፣ ተስፋ ከኖረ፣ ተስፋ እውቅና ከሰጠው ከማንኛውም ሰው፣ ከማንኛውም ቤተሰብ፣ ከማንኛውም ሁነት በላይ አጽናኝ ይሆናል ተስፋ። የተስፋ ስጦታ ብዙ ነው፣ በጣም ብዙ። ተስፋ ነገን ያሳያል። ተስፋ ነገን በበጎ ያማትባል። ተስፋ ማግስትን በተስፋ ይጠብቃል። እምነት ላለን ሁሉ ተስፋችን እግዚአብሔር ነው። ስለዚህ በመኖር ውስጥ ከፍም ዝቅም እንበል፣ ቁልቁለትም አቀበትም ይናጠን፣ ዳጥም ጨቀጨቅ ይግጠመን፣ የሰው ልጅ ሁሉ ተስፋን አክብሮ በተስፋ ውስጥ ለመኖር መወሰን ያለበት ይመስለኛል። ተስፋ ሁሉ ላያሳካ ይችላል፣ ግን ህይወትን ያስቀጥላል፣ ግን ጤናን ያሟላል፣ ግን ነገን ያበራል። ተስፋ ሲኖር ነው ነገ በርቶ የሚታያችሁ። ተስፋ ሲኖር ነው ነገ ራሱን አቅንቶ የሚጠብቃችሁ። ተስፋ ሲኖር ነው እንቅልፍ መተኛት የሚቻለው። እንቅልፍ መተኛት ቀላል ነገር እንዳይመስላችሁ፣ ከተስፋ ጋር የተያያዘ ነው።

ይህ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ ሲተላለፍ የቆየው የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ ነበር። የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ በሁለት ጊዜ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት በአማርኛ ቋንቋ ሲያስተላልፈው የነበረው መሰናዶ በዚያው ተጠናቋል። ፕሮግራሙን አዘጋጅቼ ያቀረብኩላችሁን የስርጉተ ሥላሴ ሰብለ ሕይወት የከበቦች ሚዲያ እና የጸጋዬ ራዲዮ ዋና አዘጋጅ ነበርኩኝ። እግዚአብሔር አምላክ ቅድስት ሀገር ኢትዮጵያን፣ ቅድስት ሀገር ስዊዘርላንድን፣ ዓለምን ይባርክ ይቀድስ፣ አሜን። እናንተን ውዶችን፣ ክብሮችን፣ ቤተጸጋዬ እስከ ቤተሰባችሁ ድረስ ይጠብቅልኝ፣ አሜን። ቸር አስበን ቸር እንሁን፣ ቅን አስበን ቀና እንሁን። ደህና ሁኑልኝ። በሚቀጥለው ማሪኝ ኢትዮጵያ በሚለው ሙዚቃ የዕለቱ ፕሮግራም ይቋጫል። ደህና ሁኑ።